0: 아즈기니마 쵸치호탄 카르스미 텐다창 하카치니라 수트피짐슨 제남
1: 테나 체카 화샹 방남 시미치 메사비 시치 마이남
0: 니 마마남치 카니티바타나 메달레 쵸타바나 쯤밍자지에스
1: 나
0: 하르짐슨나 체라 메달레 쵸피 렌보치시요
1: 렌보치 ngan ma wi ba li chi pa yin bi ren bu che shi ka na yin bang ma che nyang shi chi pa yin bi ke ni chi char ma shi da
0: ngo ma me na chu char ko da ni che chi li la chi za ni sta chu ko na do
1: ren bu che zon te te man zel ke te mi ri son na Но пелосым, нерты андыржи, шамолах чагмарги, нендакат, ни мыгни мазнави, чагмантон.